0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ ይህ የዕለተ እሁድ ነሐሴ 17 ቀን 2018 ዓ.ም ተምረት ስርጭታችን ነው። በእያላችሁበት ሰላምታችን ይድረሳችሁ። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰብሯል። ይህንንና ሌሎች የዕለቱን አበይት ዜና ሊያሰማችሁ ታምራት ዲንሳ እዚህ ጀርመን ቦን ከተማ የሚገኘው የዶቼ ቬለ የስርጭት ስቱዲዮ አብሮኝ ይገኛል። እኔ ልደት አበበ ስርጭቱን በመምራት ለአንድ ሰዓት ያህል አብሬያችሁ ቆያለሁ። ከዓለም ዜና በማስከተል የሚቀርበው የዛሬው የእንወያይ ክፍለ ጊዜያችን ከአንድ ወር በላይ በአዲስ አበባ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ ይሆናል። አድማጮች ስርጭታችንን በሳተላይት በኢትዮሳት በኤንኤስኤስ 12 በ10985 ሜጋሄርስ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይም EH 01 ነው። በኢንተርኔት DW አምሃሪክ በተባለው መተግበሪያ ወይም በDW አምሃሪክ የፌስቡክ ገጽ እንዲሁም ቴሌግራም እና ዩቲዩብ ላይ በቀጥታ መከታተል ትችላላችሁ። በቅድሚያ ታምራት ዲንሳ የዕለቱን ዜና ሆነ ያሰማናል።
0: የDW ዜና
2: አመሰግናለሁ ለደህ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ሲጓዝ የነበረ ጀልባ ሰጥሞ የስምንት ሰዎች ሕይወት አለፈ። በናይጄሪያ ኒጀር ግዛት ቦርጎ ግዛት ታጣቂ ጂሃዲስቶች ትክክለኛውን እስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉ። ባለፈው አርብ በግዛቲቱ በተፈጸመው ጥቃት ከተገደሉት በተጨማሪ በርካታ ሰዎች በታጣቂዎቹ ታግተው ተወስደዋል። የጀርመን ባቡር ሰራተኞች ማህበር በሰራተኞቹ ላይ በሚፈጸሙ ጥቃቶች የመንግስት የህግ ማሻሻያ ካልተደረገ ከመጪው ጥር ወር ጀምሮ ሀገር አቀፍ አድማ እንደሚያደርግ አስጠነቀቀ። ዩክሬን የሩሲያን ወረራ ለመከላከል የሚያስፈልጋትን የ30 ቢሊዮን ዩሮ የገንዘብ ድጋፍ ከአውሮፓ ህብረት እንደምትጠብቅ ፕሬዚዳንት ቮልዶሚር ዘለንስኪ አስታወቁ። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን 56 ደቂቃ ከ51 ሰከንድ በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን አስመዝግቧል። ዜናውን በዝርዝር። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ይጓዝ የነበረ ጀልባ ሰጥሞ የስምንት ሰዎች ሕይወት አለፈ። ስድስት ሰዎች የደረሱበት አልታወቀም። ከአደጋው አንድ ሰው በሕይወት መትረፉን የገለጸው የሀገሪቱ ቴሌቪዥን የስምንት ሰዎች አስክሬን ከባህር ማውጣቱን ተዘግቧል። በሕይወት የተረፈው ሰው ወደ ደርባ ደሴት ሆስፒታል መላኩን አመልክቷል። ጀልባዋ ወደ ጣሊያን ለመጓዝ ጉዞ እንደጀመረች እንደ የተጠቀሰው የሮይተርስ ዘገባ የጠፉትን ሰዎች ለመፈለግ ሄሊኮፕተርና የባህር ዳርቻ ጠባቂ ጀልባዎች ወደ ስፍራው መሰማራታቸውን ገልጿል። አደጋው የደረሰበት ዛርሲስ የተባለው አካባቢ ወደ አውሮፓ የሚደረጉ ህገወጥ የባህር ላይ ጉዞዎች መነሻ በመሆኑ ከዚህ ቀደም መሰል የጀልባ መስጠም አደጋዎችና የተቃውሞ ሰልፎችን አስተናግዷል። የቱኒዚያ መንግስት ከአውሮፓ ህብረት ጋር 105 ሚሊዮን ዩሮ የፋይናንስ ድጋፍ ህገወጥ ስደትን ለመግታት ስምምነት ቢያደርግም አሁንም ለሰዎች ህልፈት ምክንያት የሆኑ አደገኛ የባህር ላይ ጉዞዎች መቀጠላቸው ነው የሚነገረው። በተጨማሪም የመብት ተሟጋቾች በቱኒዚያ በሚገኙ ስደተኞች ላይ የሚፈጸሙ የሰብአዊ መብት ጥሰቶችና የዘረኝነት ጥቃቶች አሁንም ድረስ አሳሳቢ ደረጃ ላይ መሆናቸውን ገልጸዋል። በናይጄሪያ ኒጀር ግዛት ታጣቂ ጂሃዲስቶች ትክክለኛውን እስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉ። ባለፈው አርብ በግዛቲቱ የተፈጸመው ጥቃት ከተገደሉት በተጨማሪ በርካታ ሰዎች በታጣቂዎቹ ታግተው መወሰዳቸው ተሰምቷል። በጥቃቱ የተገደሉ ሰዎች ትክክለኛ አሃዝ በዘገባው አልተጠቀሰም። ከጥቃቱ በኋላ ታጣቂዎቹ በመንገዳቸው ከሌሎች ታጣቂ ቡድኖች ጋር ግጭት ውስጥ መግባታቸውን ተከትሎ ከታጋቾች የተወሰኑት ማምለጣቸውን የፈረንሳይ ዜና አገልግሎት ዘግቧል። ጥቃቱ በምዕራብ አፍሪካዊቱ ሀገር ለ17 ዓመት የዘለቀውና ሰዎች ማገትን እንደ ዋነኛ ስልት የተጠቀመው የአክራሪዎች አመጽ አካልም ነው ተብሏል። ጥቃቱን ከአይስ ጋር ግንኙነት አለው የሚባለው ላኳራ የተሰኘው ቡድን አሊያም አንሳሩ የተባለው የሀገር ውስጥ ታጣቂ ቡድን ሳይፈጽሙ እንዳልቀረ ተገምቷል። ምንም እንኳ በይፋ ለጥቃቱ ኃላፊነት የወሰደ አካል ባይኖርም በአካባቢው የነበሩ የአይን ምስክሮችና የመንግስት ተወካዮች ጥቃቱ መፈጸሙን አረጋግጠዋል። የጀርመን ባቡር ሰራተኞች ማህበር በሰራተኞቹ ላይ በሚፈጸሙ ጥቃቶች የመንግስት የህግ ማሻሻያ ካልተደረገ ከመጪው ጥር ወር ጀምሮ ሀገር አቀፍ አድማ እንደሚያደርግ አስጠነቀቀ። ማህበሩ ማስጠንቀቂያውን የሰጠው ባለፈው የካቲት ወር አንድ የባቡር አስተናባሪ በተሳፋሪ ጥቃት ከደረሰበት በኋላ ህይወቱ ማለፉን ተከትሎ የጸጥታ ጥበቃ እንዲጠናከር ያቀረበውን ጥያቄ ተከትሎ ነው። ፖለቲከኞች የሀዘን ቃል ከመናገር ባለፈ ተግባራዊ እርምጃ ባለመውሰዳቸው ሰራተኞች በህይወታቸው ዋጋ እየከፈሉ ነው ሲሉ የማህበሩ መሪ ማርቲን ቡርከርት ወቅሰዋል። የአገሪቱ ትራንስፖርት ሚኒስቴር በበኩሉ በባቡር ሰራተኞች ላይ የሚፈጸሙ ጥቃቶች ቅጣትን የሚያጠናክር የወንጀለኛ መቅጫ ህግ ማሻሻያ በዚህ ዓመት ለማጽደቅ እየሰራ መሆኑን አስታውቋል። ሆኖም በቀን በአማካይ 8 ሰራተኞች ላይ ጥቃት እንደሚደርስባቸው የጠቀሰው የሰራተኞች ምክር ቤት ህጉ በፍጥነት ካልጸደቀ የሥራ ምርሃ ግብሮችን እንደማይቀበል አስታውቋል። የባቡር ሰራተኞችን መከላከል የሚያስችለው ህግ በፖለቲካ ውሳኔ መዘግየት ምክንያት በአገሪቱ የትራንስፖርት እንቅስቃሴ ላይ ሙሉ መስተጓጎል እንዳያስከትል አስግቷል። ዩክሬን የሩሲያን ወረራ ለመከላከል የሚያስፈልጋትን የ30 ቢሊዮን ዩሮ የገንዘብ ድጋፍ ከአውሮፓ ህብረት እንደምትጠብቅ ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። ፕሬዚዳንቱ ዛሬ ኪየቭ ውስጥ በሰጡት መግለጫ ገንዘቡ በተለይ በወታደራዊ በጀቱ ላይ ያጋጠመውን የ27 ቢሊዮን ዶላር ጉድለት ለመሸፈን ይውላል። የወታደሮችን ደሞዝ መክፈልን ጨምሮ የሟች ወታደር ቤተሰቦችን ለመካስና ለጦርነቱ ወሳኝ የሆኑትን ድሮኖች ለማምረት ገንዘቡ እጅጉን እንደሚያስፈልጋቸው የገለጹት ፕሬዚዳንቱ ገንዘቡን ለማግኘት ከፈረንሳይና ጀርመን መሪዎች ጋር እየተነጋገሩ መሆናቸውን ገልጸዋል። በሌላ በኩል ዜሌንስኪ የወቅቱን የጦር ግንባር ሁኔታ አስመልክቶ እንዳሉት የዩክሬን ጦር በዚህ ዓመት 820 ካሬ ኪሎ ሜትር መሬት ማስመለስ ችላለች። ነገር ግን ሩሲያ በበኩሏ ተጨማሪ 990 ካሬ ኪሎ ሜትር የዩክሬን ግዛት መቆጣጠሯን አልካዱም። እንደዚያም ሆኖ ግን እስከ ዓመቱ መጨረሻ በሩሲያ እጅ የሚገኙ ተጨማሪ ግዛቶችን እንደሚያስመልሱ እምነታቸውን ገልጸዋል። በፕሬዚዳንቱ የቀረቡትን የግዛት ማስመለስ አሃዛዊ መረጃዎች በተናጥል ማረጋገጥ አለመቻሉን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ይህ ዶች ቬለ ነው። አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን 56 ደቂቃ ከ51 ሰከንድ በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን ማስመዝገቡን ዓለም አቀፉ የአትሌቲክስ ማኅበር አስታውቋል። ዮሚፍ ቀደም ሲል በዩጋንዳዊው አትሌት ጃኮብ ኪፕሊሞ ተይዞ የነበረውን የርቀቱን ክብረ ወሰን በ29 ሰከንዶች ማሻሻል ችሏል። ይህም ድሉ አትሌቱ ቀደም ሲል በስፔን ቫሌንሲያ አስመዝግቦት የነበረውንና በሂደት ተወስዶበት የነበረውን የርቀቱን ክብረ ወሰን መልሶ የራሱ ማድረጉን አስታውሷል። አትሌት ዮሚፍ ቀጀልቻ በቅርቡ በለንደን ማራቶን ለመጀመሪያ ጊዜ በተሳተፈበት የማራቶን ውድድር ከሁለት ሰዓት በታች በመግባት ለራሱም ሆነ ለሀገሩ ታሪክ መስራቱ ይታወሳል። ዮሚፍ በለንደን ማራቶን ርቀቱን ኬንያዊውን አትሌት ሰባስቲያን ሳዌን በአንድ ሰዓት ተከትሎ በአንድ ሰዓት ከ59 ደቂቃ ከ41 ሰከንድ በማጠናቀቅ በታሪክ ከሁለት ሰዓት በታች መግባት የቻለ ሁለተኛው ሰው መሆን ችሏል። ዮሚፍ በአጭር ጊዜ ውስጥ በግማሽ ማራቶንም ሆነ በሙሉ ማራቶን ያስመዘግባቸው ድንቅ ውጤቶቹ የኢትዮጵያውያን የረዥም ርቀት የበላይነት ያደሱና በዓለም አትሌቲክስ ታሪክ ውስጥ አዲስ ምዕራፍ የከፈቱ ሆነዋል። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ይጓዝ የነበረ ጀልባ ሰጥሞ የ8 ሰዎች ሕይወት አለፈ። በናይጄሪያ ኒጀር ግዛት ቦርጉ ታጣቂዎች ትክክለኛውን እስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉም። የጀርመን ባቡር ሰራተኞች ማህበር በሰራተኞቹ ላይ የሚፈጸሙ ጥቃቶችን በተመለከተ የመንግስት የህግ ማሻሻያ ካልተደረገ ከመጪው ጥር ጀምሮ የሀገር አቀፍ አድማ እንደሚያደርግ አስጠነቀቀ። ዩክሬን የሩሲያን ወረራ ለመከላከል ያስፈልገኛል ያለችውን የ30 ቢሊዮን ዩሮ የገንዘብ ድጋፍ ከአውሮፓ ህብረት እንደምትጠብቅ ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዚናው ታምራዲን ሳን አመሰግናለሁ። ከአንድ ወር በላይ በአዲስ አበባ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ትናንት ነሐሴ 16 ቀን 2018 ዓ.ም መጠናቀቁን ኮሚሽኑ አስታውቋል። ከተለያዩ የሀገሪቱ ክፍሎች የተወከሉ ከ4000 በላይ ሰዎች ያሳተፈው ይህ ምክክር የአዲስ አበባን ጉዳይ ጨምሮ በ8 ዋና ዋና አጀንዳዎች ሲመክር መቆየቱ ተገልጿል። ኮሚሽኑ እንደገለጸው 4000 ተመካካሪዎች በሀገሪቱ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ተነጋግሩ ምክረ ሐሳቦችን ለኮሚሽኑ አስረክቧል። በመዝጊያው ስነ ስርዓት ንግግር ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ እነዚህ ምክረ ሐሳቦች ተፈጻሚ እንዲሆኑ የሁሉንም ትብብር ጠይቋል። ጻይ ጫኔ የመራችው የዛሬው እንወያይ ዝግጅትም የኢትዮጵያ ሀገራዊ የምክክር ኮሚሽን ሂደትና በምክረ ሐሳቦቹ ተፈጻሚነት ላይ ያተኮረ ነው። ውይይቱ የተካሄደው ኮሚሽኑ ምክክሩን ከመጠናቀቁ ከቀናት በፊት ነው። ከዝግጅቱ ጋር መልካም ቆይታ።
3: ጤና ይስጥልን። የኢትዮጵያ ብሔራዊ የምክክር ኮሚሽን ላለፉት 4 ዓመታት አወዛጋቢ ናቸው የተባሉ ሀገራዊ ጉዳዮችን በተለያዩ የሀገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን አጀንዳዎችን ሲያሰባስብ ቆይቷል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ደግሞ የአዲስ አበባን ጉዳይ ጨምሮ በለያቸው 8 ዋና ዋና የምክክር አጀንዳዎች ላይ ውይይት ሲያደርግ ቆይቶ በሳምንት ምክክሩ ወደ መጠናቀቂያው ምዕራፍ መቃረቡን ኮሚሽኑ ገልጿል። ኮሚሽኑ በተደጋጋሚ በሰጠው መግለጫ በቀረቡ አጀንዳዎች ላይ በገለልተኝነትና በነጻነት ጠንከር ያሉ ምክክሮች እያከናወነ መሆኑን አመልክቷል። ይሁንና ውይይቱን አብንን ጨምሮ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ትችት ቀርቦበታል። እነዚህ ተቃዋሚ የፖለቲካ ፓርቲዎች በኮሚሽኑ ንጻነት ገለልተኝነትና አሳታፊነት ላይ ጥያቄ ሲያነሱ ተስተውሏል። ምክትል ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት ስለአጠቃላይ ሂደቱ በሰጡት መግለጫ በምክክሩ ሂደት ከውጭም ሆነ ከውስጥ ምንም አይነት ተጽዕኖ አለመደረጉን ገልጸዋል። የኮሚሽኑን ስራ የፖለቲካ ፓርቲዎች፣ የሲቪክ ማህበራት እንዲሁም የውጭ ሰዎች እንደተመለከቱትም ተናግረዋል። በሌላ በኩል ኮሚሽኑ የሀገሪቱን ችግሮች በምክክር ለመፍታት የሚያደርገውን ሀገራዊ ጥረት በበጎ የሚያዩ እንዳሉ ሁሉ በኮሚሽኑ አጀንዳ ማሰባሰብ ያልተካተቱ አካባቢዎችና ያልመከሩ የህብረተሰብ ክፍሎች በመኖራቸው የታለመለትም ብሔራዊ መግባባት እንዲሁም ዘላቂ ሰላምን ያመጣል ወይ የሚል ጥያቄ የሚያነሱም አሉ። የዛሬው የንዋይ ዝግጅት በአጠቃላይ በኮሚሽኑ የምክክር ሂደት እንዲሁም በኮሚሽኑ ምክር ሐሳቦች ተፈጻሚነት ላይ ያተኩራል። በዚህ ውይይት 4 እንግዶችን ጋብዘናል። አቶ ባይሳው አቆያ ዲፕሎማትና ዓለም አቀፍ የህግ ባለሙያ ከስዊድን፣ ዳኛ ፍሬ ህይወት ሳሙኤል የህግ ባለሙያና ህገ መንግስታዊ ተቃርኖች በሚልም በኢትዮጵያ ህገ መንግስት ላይ መጽሐፍ የጻፉ ባለሙያ ናቸው ከአሜሪካ። አቶ አንዷለም በውቀቱ የህግ ባለሙያና የኢትዮጵያን ፖለቲካ በቅርበት የሚከታተሉ የህግ ባለሙያ ናቸው። ጋዜጠኛ ገበያው ንጉሴ አንጋፋ የዶቸ በለ ጋዜጠኛ ነው። በሰሞኑ ሀገራዊ ምክክር ላይም ተጋብዞ ተሳትፏል። እንግዶች በውይይቱ ለመሳተፍ ስለፈቀዳችሁ ከልብ አመሰግናለሁ።
4: እናመሰግናለን።
3: መልካም። እንግዲህ ያው መግቢያ ላይ እንደጠቀስኩት ኮሚሽኑ የ4 ዓመት ሂደቱን ሊያጠናቅቅ ተቃርቧል። እንግዲህ ወይ ይሄ ውይይት ካደረግን በኋላ ሊጠናቀቅ የሚችልበት ሁኔታ ይኖራል። የሆነው ሆኖ መጨረሻው ምዕራፍ ላይ መድረሱን አስታውቋልና ግን በምክክር ሂደቱ ላይ ብዙም ይፋ የሆኑ ሰነዶች የሉም። እኛም አሁን የምንነጋገረው የስሚ ካልሆነ በኮሚሽኑ በኩል ማጠቃለያ የሆኑ ምክር ሐሳቦች በይፋ አልወጡም። እንደው እናንተ ምንድን ነው ያላችሁ መረጃ የዚህን የአንድ ወሩን ውይይት በተመለከተ? አቶ ባይሳ ከርሶ ልጀምር።
4: እኔ በዚህ ጥያቄ ላይ ብዙ ጊዜ መልሼ እንዳወራው ትልቁ ችግራችን ምክክር ኮሚሽኑ ራሱ የተቋቋመበትን ዓላማ በግልጽ አለማወቅ ይመስለኛል። ይሄ ደግሞ የመጣው ራሱ ኮሚሽኑ ስለ ማንነቱ በሚገባ መንገድ ለህዝብም አልገለጸም፣ ህዝቡም እስከዛ ድረስም አልተረዳውም። ራሱ ምክክር ምን እንደሆነ በታሪካችን ታይቶ ስለማ ታወቅ ሰዎች ወዲያውኑ ያገናኙት ድርድር በመንግስትና በተቃዋሚ ኃይሎች መካከል ድርድር ተፈጥሮ ሰላም እንድትፈጠር ነው። ትልቁ ችግራችን ዛሬ ሰላም እጥረት ስለሆነ ይህንን ሰላም ያመጣል ተደራድሮ የሚል ነገር ነበር እና ያ ነው ለእኔ ትልቁ ችግር። እኛ አሁን የሚወያዩበትን ነገር ኋላ እንመለስበታለን። ያ ችግር ሳይቀረፍ የህዝቦች ኤክስፔክቴሽን በጣም ትልቅ ነበረ። አንደኛ 4 ዓመት ለምን ፈጀ የታወቀ ነው ችግሩ እኮ። ተቃዋሚዎች በአንድ በኩል አሉ፣ መንግስት አለ። እስካሁን ድረስ ለምን ቆየ? ይሄና ያለን ፈጀበት ይላል ብዙ ሰው ሲያው ደግሞ ምንም አድራድርም እንዱ ሲታይ ትልቁ የተቋቋመ አላማ የፖለቲካ ስልጣንን በተመለከተ መንግስትና ተቋማት ኃይሎች የሚገናኙበትን መድረክ ለማመቻቸት አስመስሎ ቀረበ። ይሄ ትልቁ ስህተት መስለኛል። እጅግ በጣም ትልቅ ስህተት። የምክክር ኮሚሽን በሌላ ሀገርም የተለያየ ሀገሮች ይታያል። አንዳንድ ሀገሮች ልቃው የፖለቲካ ስልጣንን ተፋላሚ ወገናት መካከል አቀራርቦ አስታርቆ ጊዜያዊ እርምጃ ወስዶ በጊዜያዊ መንግስት ይሁን በሽግግር መንግስት ይሁን በተካፋይነት መንግስት ይሁን ብቻ በተለያየ ዘዴ ችግር ይቀርፋል። በአንድ ሀገር እንደ ሳውዝ አፍሪካ ደግሞ መንግስትና ተቃዋሚን የምታስቀይመው ማህበረሰቡ ውስጥ ስምምነት ኖሮ ለወደፊቱ ደቡብ አፍሪካ ስምምነት ያለባት ግጭት የሚያንስበትን ማህበረሰብ ለመፍጠር ነው አላማው። ስለዚህ የኛ ሞር መቅረብ የነበረበት ምንም እንኳ የጊዜው የሰላም ጉዳይ በጣም አንገብጋቢ ቢሆንም ትልቁ መሰረታዊ ችግር ይህን ሰላም እንድናጣ ያደረገን ምንድን ነው? ይሄ የማንነት ጥያቄ ለምንድን ነው ጎልቶ ወጣ? ወንዱ ስንት ሺህ ዓመት አብረን ኖርን እያለን ኢትዮጵያ ከተፈጠረች ቢያንስ አንድ እንግዲህ ከአጼ ምኒልክ ጀምረን ብናይ ኢትዮጵያን ፈጥረዋታል እሳቸው። ለምንድን ነው ኢትዮጵያኖች ያልተፈጠሩት? በእርግጥ ኢትዮጵያ ህዝብ አለ ወይ? ይህን ተነጋግሮ መሰረታዊ መፍትሄ ማምጣት ሲገባ ሰዎችን የሚያተኩሩት በአሁንም በውይይቱ ላይ እንደምናየው ይሄ የማንነት ጥያቄ በጣም ይጎላል። የማንነቱን ጥያቄ ደግሞ የምናየው ከይዞታ ጋር ነው። ይሄ ርስት ይዞታ፣ ይሄ መሬት የዛሬ 500 ዓመት ቦታው እንደዚህ ይባል ነበረ፣ ስሙ የኔ ህዝቦች ነበሩበት። ይሄ ደግሞ እኛ ቡድን መጥቶ ስሙን ሳይቀይረው እንደዚህ ይባል ነበረ እና ተመልሶ ገድሮ ስሙ ይጠራ ወይም በእኔ አስተዳደር ስር መሆን አለበት። ይሄ አይነት ይዞታ ማንነትና ይዞታን ስናገናኝ በነገራችን ላይ በዓለም ላይ እንደ ኢትዮጵያ አይነት በጣም መጥፎ ባህል ይሄ ርስትና ነው መሬትና ማንነትን ማገናኘት የለም ዓለም ላይ። እንደዚህ ሰዎች በአስተሳሰብ ይጋደላሉ፣ በመሬት ላይ ግን በጣም ኋላ የቀረ ነው። በተለይ ዛሬ ኢትዮጵያ ውስጥ መሬት የመንግስት ነው የግልልም፣ ግን የግሎ የወረስነውን ከዚ ያመጣ ነው እንትን ይዘን አሁን የምንጋጨው እሱ ነው እና ብሔራዊ ምክክር ኮሚሽኑ አሁን ያለበትን ግጭት የሚያስተናግደውን የህዝቦች ተስፋ መቁረጥ በኮሚሽኑ ላይ እኔ አይገርመኝም፣ ምክንያቱም ከመጀመሪያውም አልተረዱትም።
3: የህብረተሰቡ አመለካከት በኮሚሽኑ ላይ ያለው ውይይቱ ተስፋ ምናምን ወደኋላ ላይ ስንመጣበት እንደው አሁን ያለውን የዚህ አንድ ወር ውይይት በተመለከተ እንደው ያላችሁን አጠራጠር ያለ መረጃ እንድንለዋወጥ ነው ሀሳቦትን ያጠቃሉና ወደሚቀጥለው ነጥብ እንድናልፍ አቶ ባይሳ።
4: እኔ በእውነቱ ብዙም መከታተል አልፈለግኩም። ሮንግ ፐርሰፕሽን ላይ የቆመ ስለሆነ ምንም አልጠበቅኩም። ጥሩ ውጤት ያመጣል ብዬ አልጠበቅኩም። ይሄ ውጤት መሆንም ያለበት ነው። አሁን የምናገኘው ውጤት ከማይጠበቅ ፕሮሰስ ስለሆነ ምንም ለውጥ አመጣም። ወደ ውሳኔ ቢወሰድ ለውጥ የማመጣ ምክክር ነው።
3: እሺ፣ ዳኛ ፍሬዎት ወደ እርሶ ይሄኑ ጥያቄ ይዤ ልምጣና እንግዲህ የአንድ ወር የምክክር ኮሚሽኑ በሺዎች የሚቆጠሩ ሰዎችን ተሳታፊዎችን ይዞ ሲመክር ቆይቷል እና እንደው ምንድን ነው ያለውት መረጃ? ርቀት ነው ያሉ እንግዲህ ኢትዮጵያዊ መቼም ከሀገሩ ቢወጣ ከሀገሩ ጉዳይ አይርቅምና ምንድን ነው ያለውት መረጃ እርሶ?
5: ግልጽ የሆነ ሰነድ ስላልወጣ አጠቃላይ የሀገሪቱን ጉዳይ በቅርበት እንደሚከታተል ሰው የራሴን ምልከታ ከማቅረብ ውጪ በእርግጥ የወጣ ነገር በሌለበት አስተያየት መስጠት ያስቸግረኛል። ግን እኔ የምክክር ኮሚሽን መደረጉን በአዎንታዊነት ነው የማየው። ይህን ካልኩ በኋላ ግን በተደረገው ውይይት ውስጥ ምን ተብሏል፣ ምን ደረጃ ተደርሰዋል የምለው ነገር ኦፊሻሊ ስላልተገለጸ አሁን ሌላው የሚችለው ነገር አይኖረኝም።
3: አቶ አንዱ አለም ይሰማውታል? በዚህ በኮሚሽኑ በአንድ ወር ውይይት ላይ የሚወጡ አንዳንድ ከተሳታፊዎች የሚወጡ መረጃዎች ነበሩ። በዚህ የአዲስ አበባ ጉዳይ ሀገሪቱ ከፓርላማ ወደ ፕሬዚዳንታዊ ትሄድ የሚል የተለያዩ እንትኖች ያው በተለያየ መንገድ ይወጡ ነበር እና እንሰማቸው ነበር እና እንዲሁ አጠቃላይ እርስዎ ያለዎት መረጃ ምንድን ነው?
6: እሺ፣ አመሰግናለሁ። እንግዲህ ኮሚሽኑን መገምገም ስንነሳ በዋናነት እኔ በህግ ባለሙያ የማስበው ከተቋቋመበት አላማ አንጻር መታየት ያለበት ውጤቱም ሂደቱም በዛ መልክ ተይዘን ያለበት ብዬ ማስበው እና ይሄ ኮሚሽን ተቋቁሞ አዋጅ ቁጥር 1265/2014 በሚባል አዋጅ ነው። እዚህ አዋጅ ላይ ኮሚሽኑ ሊሰራበት መርሆች እና አላማዎች በሚል የተቀመጠ አለ። አሁን አንዳንድ ጉዳይ ከመርህ አንጻር ራሱ ሲፈተሽ የተነሳ ከዛ ከተቀመጠበት መርህ አፈንግጧል የሚል ከሆነ ያንን እንደ ቅሬታ መቀበል ተገቢ ነው። ለምሳሌ አካታችነት፣ ግልጽነት፣ አማኒነት፣ መቻቻል፣ ምክንያታዊነት እና ገለልተኝነት፣ የአጀንዳ ጥልቀት፣ ብሔራዊ ጥቅም፣ ዲሞክራሲ እና የክብሬነትን እና የሀገር ባህላዊ ቅርሶችና ሴቶችን መጠቀምን በመርህ ይዟል። ከዛ አንጻር ነው መገምገም ያለበት። ሁለተኛ ምን ስኬታማ ነው አይደለም ለማለት ራሱ የተነሳበት አላማ መታየት አለበት። እንደሚያስብ አላማው እዛ አላማነት ያስቀመጠው ለተለያየ ደረሰብ ክፍሎች መካከል ምክክር እንዲደረግ ማመቻቸት ነው። ይህን አላደረገም ወይ ነው ደረሰ ጉዳዮችን መለየት በጣም ፋንዳሜንታል በሚባሉ ርዕሶች ላይ ውይይት መፍጠር ነው የሚለው። ውይይቱ አሁን ምክክር ሲባል ከጉድ በወቅትም አይደለም መለካት ያለበት። ምክክር ተችሏል። አሁን ቅድም አተዋይ ታታሉት ጋር ትንሽ ማለት ናማው አሁን በአጠቃላይ ግምገማ ላይ ምክክር ማስደረግ መቻል ባይሰልች ለእኔ አንድ ውጤት ነው ብዬ የሚ ምክንያቱም አላማ ተብሎ የተነሰሱና ከዚህ አስበንባቸው ማናቃቸውን ነጥቦች እንናገራለን ብለን ባላከብናቸው ነጥቦች ላይ ውይይት መጀመር ራሱ መቻል ስኬት ነው። ስለዚህ ከአላማው አንጻር ከተገመገመ ኮሚሽኑ ሶፋ የሄደበት ውጤታማ ነው። መሰረታዊ የሆነ ጉዳይ የሚያንቀሳቀስ አካል ነው። ስኬት መስራቱ የሚጠበቅ ነው። መከቸቱ የሚጠበቅ ነው። አጠቃላይ ግን ሀገር እንደሚሄድ ሰው እንደሚከታተል ሳይሆን ኮሚሽኑ ሶፋ ስኬታማ ነው የሆነ ምክክር አስችሏል። ከተለያዩ ድርሰቶች ነው አዎ ተለያዩ ፓርቲዎች፣ ዲያስፖራ አካላት፣ ቅድመ ወታደሮች፣ የመንግስት ተቋማት በጣም ብዙ ሰዎች የተለያየ የሚለውንም አሳክቷል። ከሞላ ጎደል ማለት ነው። ርዕሶች ከአጀንዳዎች ተለይተው ውይይት ተደርጎባቸዋል። እዚ አጀንዳ የምንፈልገው ውጤት ሊመጣ ለመጣም አንድ ነገር ነው። ግን ሶፋር ግን እስካሁን ባለው የግምገማ ኮሚሽኑ ከሞላ ጎደል ውጤታማ ነው። የሚፈለገው የፖለቲካ ትረት አላገኙ ይሆናል። ከሞላ ጎደል ግን የሚለው ሙሉ የሚደረጋ ውጤታማ ነው ብዬ ነው።
3: እንደው የፓርቲዎቹን ቅሬታ እንዴት አገኙት? ተገቢ ነው ታማኒ ነው ይላሉ?
6: ፓርቲዎቹ ቅሬታ ያቀረቡት አንዳንድ ነገሮች እሰማለሁ፣ ቅሬታ ይኖራል። ኮሚሽኑ ይህን ደግሞ መርምሬ ውድቅ አድርጌያለሁ ይላል። ተገቢ ነው አይደለም ለማለት አሁን ፓርቲዎች እያንዳንዱ ባቀረባቸው ጉዳይ የፍሬ ነገር እንትን ያስፈልገኛል፣ ድጋፍ ያስፈልገኛል። ግን ቅሬታ ደግሞ መሰጠት ኮሚሽኑ ሙሉ ሙሉ ዲኒያል አይደለም ያደረገው፣ ሙሉ ሙሉ ውድቅ ማድረጉ ነው እንጂ ችግር አለው ብሎ ተያዘ። በአጠቃላይ አንዳንድ ችግሮች መታየታቸውን ግን ተቀብሏል ኮሚሽኑ ራሱ ለመጀመሪያ ጊዜ መሆኑ እና በጣም ብዙ የሀሳብ ልዩነቶች የማንነት ብዝሃነት ባለበት ሀገር ላይ የሚጠበቅ ነው። ሌሎችም ሀገር ከተሄዱ ናሽናል ዲያሎጎች በዚህ መልኩ ነው ያለበት እና ቅሬታ መቅረቡ ተገቢ ነው። ኮሚሽኑ ደግሞ ያንን መርምሮ ምላሽ ሰጥቷል።
3: ገበያው ይሰማሃል?
7: አቤት ይሰማኛል።
3: ገበያው ወደ አንተ ልምጣ። እንግዲህ አንተ ተሳታፊ ነህና ሂደቱን እንዴት አገኘኸው? የውይይቱን ሂደት
7: በቅድሚያ እኔ የተሳተፍኩት ዶቼ ቬለ ልኮኝ አይደለም፣ ወይንም ደግሞ እናንተን ኮሌጋዎችን ወክዬም አይደለም፣ በግል ነው። እንግዲህ ኮሚሽኑ ስለጋበዘኝ ነው የሄድኩት። እንደተባለው ሲሄድ እንግዲህ እኔ ብዙ እንትኖች ግርታዎች ነበሩኝ። ምንድን ነው የሚደረገው? በመጀመሪያ ደረጃ ስምንቱን አጀንዳዎች አይቼ እነሱ በትክክል ባለፉት አመታት ያሉ ጥያቄዎች የችግሮቻችን ምንጮች እና በእነዚህ ጉዳይ ላይ መፍትሄ ማበጀት መፍትሄ ሊፈጥር ይችላል የሚል እምነት ስለነበረኝ በአጀንዳዎቹ ጥሩ ናቸው በሚል ነው። ከዚያ በኋላ ግን እንዴት ነው የሚካሄደው? እንደተባለውም የኮሚሽኑ ገለልተኝነት ስነ ዘዴው ምንድን ነው? ይሄን ያህል 4000 ሰው በምን በምን መልክ ነው የሚያወያዩት? ግልጽነቱና እዛ ውስጥ ያሉ ነጻነቱ ምን ያህል ይሆናል የሚለው እንትን እያሳሰበኝ ነው ወደ ስብሰባው የሄድኩት። እንደደረስኩም በትክክል የብዙ ሰው ጥያቄ ነው የነበረው ይሄ እና መጀመሪያ ደረጃ ያየሁት ኮሚሽኑ ስልጠና ነው የሰጠው ስነ ዘዴዎቹን አስመልክቶ፣ እንደገና ደግሞ ኮድ ኦፍ ኮንዳክት በውይይቱ ጊዜ ተወያዮች ሊከተሏቸው የሚገቡ ስነ ምግባሮች፣ የውሳኔ አሰጣጥ የመሳሰሉትን ነገሮች ስልጠና ነው የተሰጠው። አወያይ አለ። ከዚያ በኋላ እንግዲህ በስምንት ርዕሶች በቡድን በ500 ተከፍሎ 500ዎቻችን እንግዲህ ተከፋፍለን ተመደብን። ከዚያ በኋላ ወደ 50 250 50 እና 10 እና ራሴን መጨረሻ ላይ ያገኘሁት 10 ቡድን ውስጥ በአንድ አጀንዳ ከተለያዩ ሰዎች ጋር እና እሱ ደግሞ በጣም የገረመኝ ነበር። ከተለያዩ ሰዎች ጋር ከምሁራን እስከ ሼህ፣ ሴቶች፣ የተለያዩ ሃይማኖት ተወካዮች ያሉበት 10 ሴል በዛ አጀንዳ ላይ ዲቴይል መሪ ጥያቄዎች አሉ። በአጀንዳዎቹ የሚያወያዩ እና በእያንዳንዱ መሪ ጥያቄ ላይ አስተያየት ሁሉም ሰው ሊሰጥ የሚችልበት ክርክር ሊያነሳ የሚችልበት የዚህ አይነት አሰራር ሆኖ ሁሉም የሚሳተፍበት ከዚያ በኋላ ደግሞ የየአስሩ በግሩፕ እንደገና የሚያቀርብበት የዛ ስትጨምቆ የሚሄድበት ይህን አሰራር ሳይ ሪሊ በጣም ጥሩና አሳታፊ ሆኖ ነው ያገኘሁት። የመጣውም ሰው የተመረጡበት ሁኔታ እንደገለጹልኝ እንደሚነግሩኝ በተለያየ ደረጃ ሰዎችን አሰባስበው ችግሮቻቸውን ጠይቀው ይህን ችግር የሚነግሩላቸው ሰዎች ምረጡ ተብለው እንደው በሴክሬት ባለት ብቻ ጭምር ተመርጠው እንደመጡ ነበር አንዳንድ ቦታ የሚነግሩኝ እና ያ ሁሉ የመጡት ሰዎች ደግሞ ስሜታቸው ተሳትፏቸው ሳይ በተቻለ መጠን አካታች ተጠቃሚዎችነት እንግዲህ ሪላቲቭ ነው፣ አንጻራዊ ነው። ስለዚህ ከዛ አንጻር የውክልናውም የአካታችነቱም ከሞላ ጎደል ደህና ሆኖ ነው ያገኘሁት። ስለዚህ በአጠቃላይ ሂደቱ ከጠበቅኩት በላይ ሆኖ ነው ያገኘሁት። አደረጃጀቱም፣ የነበረው የውይይት ሂደትም፣ የተነሱት አጀንዳዎችና በውይይቱ ላይ የነበረው የሀሳብ ልዩነት፣ ክርክር፣ መውጣት መግባት፣ ይሄ ሁሉ የዲሞክራሲያዊ ውይይት አካል ሆኖ ነው ያየሁት እና እኔ እንደዚህ በዚህ መልኩም ላይካሄድ ይችላል የሚል ስጋት ስለነበረኝ በዚህ መልኩ የተካሄደ በመሆኑ እንዳልኩት ከጠበቅኩት በላይ ነው። አደረጃጀቱም፣ ሂደቱም፣ እንግዲህ ውጤቱም ከሞላ ጎደል ብዙዎች የተስማሙባቸው ናቸው። ዋናው ጥያቄ እንግዲህ ምን ያህል ተግባራዊ ይሆናል የሚለው ነው። ወደፊት የምንነጋገርበት የነበረው ሂደት ግን በዚያ መልኩ ነው የተረዳሁት እና ይሄ ነው የነበረኝ እኔ ተመክሮ።
3: እሺ፣ አመሰግናለሁ። እንደ መግቢያ ይሄንን ካየን ምክክር ኮሚሽኑ ወደ 8 አጀንዳዎች ለይቷል። እነዚህ አጀንዳዎች እንግዲህ የሀገራዊ መግባባትንና ሰላቂ ሰላምን ያመጣሉ ተብሎ ነው እንግዲህ ከመጀመሪያውም የኮሚሽኑ መቋቋምም ከዛ ዓላማ አንጻር ነውና አጀንዳዎቹም ያንን ይፈታሉ የሚል ነገር ነው ያለ። ነገር ግን አብዛኛዎቹ የህገ መንግስት ማሻሻያ የሚጠይቁ ናቸው። ወጡ ከተባሉት ከሰማናቸው የአዲስ አበባ ጉዳይ የዚህ ከጠቅላይ ሚኒስትር ከሚመራ ሀገር ወደ ፕሬዚዳንታዊ ይሸጋገር የሚሉ ጥቂቶቹን እነዚህ ስናነሳ ህገ መንግስታዊ ማሻሻያ የሚጠይቁ ናቸው እና የህገ መንግስት ማሻሻል ደግሞ ጊዜ የሚወስድ ነው፣ የሀገሪቱ ችግር ደግሞ ጊዜ የማይሰጥ ነው እና ይሄንን እንዴት ታዩታላችሁ? ከዳኛ ፍሬ ህይወት ልጀምር። እሳቸው በህገ መንግስት ላይ መጽሐፍ ጽፈዋል። የሀገሪቱን ህግም ጠንቅቀው የሚያውቁ ዳኛ ናቸው እና እስቲ ከእርስዎ ልጀምር። ዳኛ ፍሬ ህይወት።
8: እሺ፣ በጣም አመሰግናለሁ። ምናልባት የተወሰነ ሴኮንድ ወስጄ ኮሚሽኑ ላይ ያለኝን ምልከታ በአጭር ልናገርና ወደ ጥያቄው ሊሄድ ምንድን ነው፣ እኔ ኮሚሽኑ አሁን በሁላችን እንደምናውቀው ከአገሪቱ በሙሉ የተሰበሰቡ ወደ 4000 የሚሆኑ ሰዎች ናቸው። በብዛት ደግሞ ከየቀበሌው፣ ከየወረዳው፣ ከተለያየ ህብረተሰብ ክፍል፣ ከአካል ጉዳተኞች፣ ከሃይማኖት፣ ከመንግስታዊ ካልሆኑ ድርጅቶች፣ ከታዋቂ ሰዎች፣ በባህል ውስጥ ኢንፍሉዌንሻል ከሆኑ ሰዎች ሁሉ ጭምር የመጡ ናቸው። ምንድን ነው ይህ ነገር? የዚህ የኮሚሽኑ አስፈላጊነት መነሻ ሲገባኝ መጀመሪያ ኢትዮጵያ ውስጥ ያለውን የፖለቲካ ችግር በፖለቲካ የመፍታት ባህል ችግር ስለገጠመን ህዝቡ ቁጭ ብሎ ይህን ነገር ሶርት አውት እንዲያደርግ፣ ምንድን ነው ይህን ነገር እንዲያጠለው፣ ችግራችን ምንድን ነው የሚለውን ከታች ወደ ላይ ለመስማት ነው የተፈለገው። እንደዛ ነው የገባኝ። ይሄ ነገር በንጉሱ ጊዜ የነበረው ፊውዳላዊ ስርዓት ህዝቡን አማክሮ ህዝብ ከታች ወደ ላይ ያመጣውን ሀሳብ ሳይሆን ከላይ ችግር እንፈታለን ተብሎ በፊውዳሎች በንጉሱ የተሰራው ስራ ምንም አገሪቱን ወደፊት ሊያራምድ አልቻለም። ለዛ መፍትሄ ተብሎ ደግሞ ደርግ ኮሚኒስት ነኝ የዚህ ችግር መፍቻው መንገዱ ኮሚኒዝም ነው ብሎ አመጣ። ደርግም ችግሩን ሊፈታ አልቻለም። አይ የለም፣ የችግሩን ምንጭ እኛ ደርሰንበታል፣ በአብዮታዊ ዴሞክራሲ ነው የሚንፈታው ብለው ኢህአዴጎች ሄዱ። አሁንም ችግራችን አልተፈታም። የፖለቲካ ባህላችን የመቻቻል፣ የዲሞክራሲ የፖለቲካ ባህላችን የመደማመጥ ሳይሆን ባህሉ የተቃኘበት ቅኝት የዚህን ሀገር ችግር አልፈታም። ስለዚህ ፖለቲከኞች ይምከሩ ከማለት ይልቅ እስቲ የኢትዮጵያ ህዝብ ቁጭ ብሎ ይምከር፣ ችግራችንን ራሱ ይሄ ነው ችግራችን ተብሎ ይለይ ለማለት እንደተፈለገው ነው የገባኝ። ይህ ኮሚሽን የመጣው ኦቨሮል ኢትዮጵያ ውስጥ የተቋም ግንባታ ፌሌር ውጤት ነው። ተቋማት ጠንካራ ቢኖሩን በንጉሱም ጊዜ፣ በደርግም ጊዜ፣ በኢህአዴግም ጊዜ ጠንካራ ተቋማት አሁንም እንኳ በብልጽግናም ጊዜ ቢኖረን ኖሮ የሀገር ችግር የሚፈታው በጠንካራ ፖሊስ፣ በጠንካራ ፍርድ ቤት፣ በጠንካራ የማስ ሚዲያ ተቋማት የሀገሩን ችግር ይፈታሉ። ያ ስለሌለን አሁን ሰው ቁጭ ብሎ ወደ ኋላ ነገር ተሸብሽቦ ሄዶ አሁን ደግሞ ከታች ወደ ላይ እስቲ ችግራችንን ቁጭ ብላችሁ ወይም ቁጭ ብለን ሶርት አውት እናድርግ እናጥላው ይህን ነገር ተብሎ የተጀመረ ነው የሚመስለኝ። ከዚ አንጻር ይሄ ነገር ውይይት ተደርጎ ህገ መንግስት ማሻሻያ ይፈልጋል የሚል ጥያቄ አንስተሻል። ነገሩ እኔ የሚመስለኝ እንደዚህ ነው። አንዳንዶቹ ጉዳዮች በህገ መንግስት ማሻሻል የሚፈቱ ናቸው። አንዳንዶቹ ጉዳዮች በአዋጅ ማውጣት የሚፈቱ ናቸው። የኢትዮጵያ ችግር አንዳንዶቹ ጉዳዮች በአፈጻጸም የሚፈቱ ናቸው። ህጎች ያሉትን ህጎች ራሱ በስርዓት መሬት ላይ በማዋል የሚፈቱ ናቸው። አንዳንዶቹ ችግሮች ይህ ትውልድ መፍታታቸውን የሚጠረጠራሉ። ይህ ነገር ወደ መሬት ሊወርድ ስል በህገ መንግስት የሚፈታ፣ በአዋጅ የሚፈታ፣ በአፈጻጸም የሚፈታ አንዳንዶቹ አጠቃላይ ስለ ሀገሪቱ ያለን አመለካከትም ምን አይልስ እንታወቃለን የሚባለው ነገር ችግር አለ። አሁን ኢትዮጵያ ውስጥ ተዋወቀ ቢባል በዩኒቨርሲቲ ከየቦታ ስለሚመጡና በወታደሩ ደረጃ ነው። ወታደሩ ከየቦታ ተሰብስቦ ስለመጣ ዩኒቨርሲቲው ደግሞ ለመማር ስለሚሰባሰቡ። ከዛ ውጪ አሁን ደቡብ ኦሞ ያለውን ሳይለብስ በባህሉ መሰረት ራቁቱን የሚሄደውን አንድ አርብቶ አደር ቦሌ ያለ ልጅ ስነ ልቦናው ምን እንደሆነ ራሱ ያውቃል ብሎ ማሰብ ያስቸጋሪ ነው። እነዚህ ሁለቱ ቁጭ ብሎ መነጋገር መጀመር ራሱ ይሄ አሁን ለረጅም ጊዜ በዘር በምን ተከፋፍለን አንድ ሀገር የመሆናችን ቋጠሯችንን እያላላን በህንበት መንገድ ነገሩ መፍቻ መቋጫ እና መቋጠሪያ በጠፋ ሁኔታ ውስጥ ቢትንትኑ ከመውጣቱ በፊት ይህ ህዝብ ቁጭ ብሎ ራሱ መነጋገር መቻሉ ራሱ

0: እንቀይራለን ከተባለ እሱ ሌላ ችግር ይፈጥራል። ይሄ አደገኛ ሌላ ጊዜ ደግሞ ሌላም የፖለቲካ ኃይል በዚህ መልክ ህገ መንግስት ወደ መቀየር ይሄዳል። ህገ መንግስት ህገ መንግስት መሆኑ ቀርቶ ሰዎች ተሰብስበው ይቀየር ብለው የሚቀይሩት ወደ መሆንም ሊወርድ ይችላል። ይሄ ሊሆን የሚችል አይመስለኝም። ስለዚህ ህገ መንግስት ይቀየር የሚል ምክረ ሐሳብ ሲቀርብ ይሄን ምክረ ሐሳብ ተቀብሎ መንግስት ህገ መንግስት በሚቀየርበት ሂደት የሚቀይር ይመስለኛል። ምናልባት ህዝበ ውሳኔ ለማድረግ የሚፈቅድ አንድ አንቀጽ አለ ህገ መንግስቱ ላይ። ህገ መንግስቱ በህዝበ ውሳኔ የሚቀየሩ ሐሳቦች ካሉ
1: ዳኛ ፍሬህይወት ግን የሀገሪቱ ችግር ጊዜ የማይሰጥ ነው። እዚህ ደረጃ ድረስ ህገ መንግስት ማሻሻል ህዝበ ውሳኔ እስከ መስጠት የሚያስኬድ ችግር አይደለም፣ የሀገሪቱ ችግር አጣዳፊ ነው የሚሉ አሉና እሱስ እንዴት ያዩታል?
0: አጣዳፊ የሆኑ ነገሮች አሉ፣ አጣዳፊ ያልሆኑ ነገሮች አሉ። ለምሳሌ አሁን ፕሬዚደንሻል ማድረግ አጣዳፊ አይደለም። ለኔ አጣዳፊ ነገር የሚባለው ራሱ ተለይቶ ይሄ አንደኛ አጣዳፊ፣ ሁለተኛ አጣዳፊ፣ አጣዳፊ ያልሆነ በአስር አመት የሚፈታ ችግር፣ በሀምሳ አመት የሚፈታ ችግር፣ ምናልባት ይሄ ትውልድ ራሱ የማይፈታው የሚቀጥሉ ልጆቻችን የሚፈቱት ተብሎ እንትን የሚል ነገር እንጂ አሁን ይሄ ለስንት ትውልድ የቆየን ሀገር በአንድ ጊዜ ተሰብስበን ሁሉን ችግር እንፈታለን የሚባልም አፒታይት ያለ አይመስለኝም። እንደዛ አፒታይት ካለም አይ ቲንክ የአፒታይት ራሱ ችግር ፈጣሪ ነው የሚሆነው። ምንድን ነው ፋታ የማይሰጠው ነገር ተብሎ የተለዩ ነገሮች ምንድን ናቸው? እነዚህ ደግሞ ፋታ የሚሰጡ ህገ መንግስት መቀየር የሚፈልጉ ለምሳሌ ፋታ ኮራፕሽን፣ ለምሳሌ ፋታ የሚሰጥ አይደል? ሰው ወጥቶ ገብቶ በየቦታ በኮራፕሽን እየተሰቃየን ነው እያለ እየሰማን ነው። ይህ ከሆነ ደግሞ እሱ እንዴት ይፈታል የሚለው እኔ ህገ መንግስት በማሻሻል የሚፈታ አይደለም። ኮራፕሽን ላይ መንግስትም ህዝብም የአስፈጻሚ አካል ህግ አውጪውም ጽኑ አቋም በመውሰድ የሃይማኖት መሪዎችም ይህ ውግዝ ነው መባል ያለበት እንደ የሃይማኖቱ ወጥቶ ቤተ እምነቶች አቋም ወስደናል በዚህ ጉዳይ ብለው የባህል ሰዎች፣ አስፈጻሚው፣ ኤንጂኦዎች፣ ትምህርት ቤቶች ይህን ነገር ይህ ጸረ ህዝብ ጸረ አገር ይህ ህልውናችን አደጋ ነው ብሎ መናገር እና ኮራፕሽንን ለማቆም ጽኑ አቋም መውሰድ ነው። ይሄ አሁን አጣዳፊ ነገር ነው ብዬ አንዱ ወስዳለሁ። ሌላ የሰላም ጉዳይ ሊሆን ይችላል። ይሄ የኔ አሴስመንት ነው። ምንድን ነው ፋታ የማይሰጥ ሁሉን ነገር በፋታ በማይሰጥ ቋት ውስጥ ከከተትን ትንታኔያችን ችግር ውስጥ ይገባል።
1: መልካም። አቶ ባይሳ ወደ እርስዎ ልምጣ።
2: ይቻላል። ኒውታርግ ነው።
1: እሺ፣ አቶ ባይሳ እንግዲህ ምክረ ሀሳቦቹ ላይ ነው እየተነጋገርን ያለ ነው እና በኮሚሽኑ የሚቀርቡት ምክረ ሀሳቦች እንግዲህ ተፈጻሚነታቸው ኮሚሽኑ እንደተባለው ምክር ነው የሚያቀርበው፣ ሀሳብ ነው የሚያቀርበው። ተፈጻሚ የሚሆነው ደግሞ ወደ አስፈጻሚው ሄዶ ነው። እንደው ለተወሳሰበው የሀገሪቱ ችግር መፍትሄነቱ ምን ያህል ነው?
2: ምክር ኮሚሽኑ ይህንን የምክክር ጉባኤ መጥራቱ በራሱ አንድ ስኬት ነው። ምናልባት በታሪካችን የመጀመሪያ ይሆናል። ይህ የሚደገፍ ነው። ግን እየተሳሳተ ነው ያልኩት ሰዎች እዚህ ላይ ተወያይተው በድምፅ ብልጫ የሚያልፍ ነገር ከዛ በኋላ ውሳኔው የሚወሰድ ነገር አድርገው ስለሚያዩት ይሄ ደግሞ ስለማይሆን ያን ኤክስፔክቴሽናቸውን ዝቅ ማድረግ አለባቸው ነው ያልኩት። በተረፈ ግን መስመሩን የሳተው ምንድን ነው? አሁን ሰሞኑ እንግዲህ በግልጽ እናወራ ከተባለ ትልቁን 4 ሰዓት ሙሉ ወገን ለይተው በቡድን በግለሰብ በፓርቲም ደረጃ ሲዋጉ የነበሩት በተለይ ፍንፍኔ ጉዳይ ላይ ነው። እኔ አሁን ማውራት የነበረብን ትልቁ የጊዜው ችግር አሁን የሰላም ጥያቄ ነው። የፍንፍኔ ጉዳይ ከዛሬ 35 ዓመት ጀምሮ ምንም የተቀየረ ነገር የለም። ያው ነው ያለው። ዛሬም ብትቀይሮ ምንም ነገር አይመጣም። ህዝቡ ያው ነው። ያለውን ህዝብ አውጥተህ ሌላ ህዝብ አታመጣም። አሁን ላለው የሰላም ቀውስ አንዳችም አስተዋጽኦ የለው። ብዙ ጊዜ የፈጀው የብዙን ኢንተሌክቹዋሎችን በሚዲያም በውጭም በፕሮፌሰሮችም ፖለቲከኞች፣ ተቃዋሚዎች፣ መንግስት የብዙውን ጊዜ የፈጀው ለምሳሌ ፍንፍኔ ጉዳይ ነው ወይም በይዞታና ማንነትን በተመለከተ እና ይሄ ነው ተሳሳተው መንገድ ያ ምክንያቱም ፍንፍኔን ዛሬ ልክ እንዲሁ በማጆሪቲ ወስን አለፈ ብትባል እንኳ ቢያንስ ዛሬ ላለው የሰላም ጥያቄ ላይ ሳንቲም አይጨምርም። ትልቁ ችግራችን ላይ ፎከስ ማድረግ ነበረብን። አሁን ትልቁ ጥያቄያችን ሰላም ነው። ምን ብናደርግ ነው የሰላም ይመጣው ብትል ህገ መንግስቱን ብንቀይር፣ ጠቅላይ ሚኒስትርነት ወደ ፕሬዚደንት ብንቀይር፣ ክልሎቹን ብናጠፋ፣ ምን ብናደርግ በህገ መንግስቱ ፕሮሴስ ውስጥ ብንሄድ ለዛሬ ችግራችን አይደርስም። ስለዚህ ሌላ አቬኑ ነው ለዛ መሆን ያለበት። ምክክር ኮሚሽን ለዚህ አልተፈጠረም። ለምሳሌ የሰላም እንቅስቃሴ መጀመር አለበት ኢትዮጵያ ውስጥና በውጭ ሀገር። ለሰላም መግፋት አለብን። አብያተ ክርስቲያናት፣ መስጊዶች፣ ኤንጂኦዎች፣ የኢትዮጵያውያን ኮሚኒቲ በውጭና በኢትዮጵያ ውስጥ ሁሉም ተነስቶ ለሰላም ዘብ መቆም አለብንና ተፋላሚ ሀይላትን አስገድደን እንዲወያዩ ማድረግ አለብን። ጠመንጃ ህዝቦችን እየጨረሰ ነው፣ እያሳበ ነው፣ በሽታ እያስገደለ ነው እና አያዋጣም ብለን የምንስማማር ከሆነ ሌላ አቨኑ ሌላ መንገድ ነው። ይሄንን ያ ነው እንጂ ዛሬ ህገ መንግስት ብትቀይር ባንቀይር፣ ዛሬ አንደኛ ህገ መንግስት ለመቀየር ራሱ ሂደት አለው። ዛሬ ዝም ብሎ ምክክር ኮሚሽኑ ላይ አብዛኛው

0: ከዚህ ለተስማማበት አንዲት አንቀጽ ተቀየረም ያልሄደቱ ያ እየታወቀ ያለ በጊዜው ጥያቄ በሰላም ጥያቄ ላይ እንደማተኮር ሌላ ጥያቄ ላይ ነው ብዙ ጊዜያቸውን የፈጁት ያ ነው ዲስአፖይንትመንት ዳኛ ፍሬወት ማለት 100% ስማማል ደስታቸው ማለት በነገራችን ላይ ተናቁ ጻፊ አዲስ አለማዩ ያለው ኢትዮጵያ እንጂ ኢትዮጵያኖች የሉም ዝም ብሎ በዘውድና በወታደሩ ውስጥ ነው አንድነት ባሪ ኢትዮጵያ እንጂ ኢትዮጵያ ህዝብ የለም ዛሬም ይሄ ነው ያለው ያ ኢትዮጵያ ህዝብ ደግሞ እንድናዳብር አጼ ምኒልክ ወርቃማ ዘመን ነበራቸው አላሳኩትም ጉልበታቸውን ተጠቅመው ኢትዮጵያውያንን መፍጠር ሲችሉ ኢትዮጵያን ብቻ ፈጥረው 83 ኢትዮጵያውያኖችን ደግሞ እዛ ውስጥ እንድኖሩ አስቀሩ ሰው ልጅ መፍጠር አንጻር ያንዳንዳቸውን አክብራቸዋልም ሰዎች አሉ ግን ከአገረ ብሔር ምስረታ አይን ካየሽ ደግሞ ትልቅ ሸክም ጥለው ነው የሄዱት አሁን ማስተካከል አይቻልም ያን ነበር ጎልደን ኦፖርቹኒቲ ዛሬ 83 የተለያየ ቋንቋ 83 የተለያየ ባህል ያለው ሰው 83 የተለያየ አስተሳሰብ ወይም አጥሮ አዲስ ዓለም አጀንዳል 3 አይነት ኢትዮጵያ ውስጥ ያለው ይላሉ ሳቸው አንደኛው የበላይ ነን ብሎ የሚያስቡ ሁለተኛው ደረጃ ደግሞ የበላይ ባንዶንን የበላይ ነን ከምሉ አን የማናንት የሚሉ ሶስተኛ ደግሞ የበላይ ነን ብሎ የሚያስቡትን ሰዎች የሆነ ተአምር መጥቶ አጥፍቶላቸው ነፃ የሚያወጣቸውን የሚጠብቁ ይላሉ ይሄ ነው 3 ኢትዮጵያ በእኔም ግምት ያለ ኢትዮጵያ ውስጥ አሁን እንዶ አንድ ላይ ወስደን መናገር አንደፍርም የተፈጸመውን ይሄን ሁሉ ያራራቀን ነገር ደግሞ ቁጭ ብለን ማውራት እንፈራለንና ምን ነው ስለፍንፍኔ ማውራት ወልቃይት ጠገዴ ማውራት ወይም ስለ ዲጋ ስለገና ይሄን ነው የምናወራው ያ አይደለም ትልቁ ችግራችን እና ጠቅላይ ሚኒስትሩን ፕሬዚደንቱን ኢትዮጵያን የሚገሰው ሳንቲም የማይጨምር ነገር ለምሁራን ተሰብስበው ህገ መንግስት እንዲሻሻል ሁለተኛ ነገር ደግሞ ህገ መንግስት ለማሻሻል የተሰባሰበ አስፈልግ ማንንም ኢትዮጵያዊ በግሩፕ ሆነ በግል ሐሳብ ማቅረብ ይችላል የሚከለክለው ነገር የለም ያን ሐሳብ አስፈላጊ ሆነው ከተገኘ በህገ መንግስቱ መሰረት ተካይሉ ስራ ላይ ሊውል ይችላል እና ግዜ የፈጀው ወጣታዊ ችግራችን ልፈታ በማይችል ነገር ላይ ነው ብዬ ነው ዲስአፖይንትመንት ደረጃ በደረጃ ነው ማያት ያለብን ዛሬ ሰላም ነው ችግራችን
1: ስለዚህ ቀድሚያ በሚሰጡ ነገሮች ላይ አይደለም ግዜ የጠፋ ነው የርሶ አጠቃላይ ግምገማ
0: አብሶሉትሊ
1: እሺ አመሰግናለሁ አቶ ባይሳ አቶ አንዷለም ይሰሙኛል
2: አዎ ይሰማል
1: አቶ አንዷለም ወደርሶ የህኑ ጥያቄ የህኑ ሐሳብ ነው ወደርሶ ምማመጣውና የምክክሩ እንደው አጠቃላይ ምክር ሐሳቦች እንግዲህ መሬት ላይ መውረድ አለባቸው ግን እነዚህን ምክር ሐሳቦች ተግባራዊ የሚደረግበት ምቹ ሁኔታዎች አሉ ብለው ያስባሉ ተግባራዊ ለማድረግ
2: በጣም ጥሩ ነጥቦች እየተማ ነበር አሁን ከሌሎች ለተናጋሪዎች ተቀበላቸው ነጥቦች ምንድነው ተግባራዊ ለምትባል በግምራ ራሱ ቀደም እንዳልኩት ማቋቋሚያው ግን አንደኛ ሞዴል ይሆን የሚገባው ብለ ያስቀምጣል የተወያየ ኮሚሽኑ የሚመስል አጀንዳዎች ጥንቀትና ተግባራዊነታቸውም እንደመረጠ ተቀምጧል። ዝም ብሎ የማነሱ አጀንዳዎችን ይዞ ሲያዩ ቆይቶ ለ ፊሎሶፊካል ዲቤት አይነት ሳይሆን ይያዩት ፈደፊኩ ዲቤት ሳይሆን ተግባራዊነቱን አንድ መርህ ተደርጎ በአዋጅ ተቀመጠ ነውና ስምንት አጀንዳዎች ሳይቸው ተግባራዊ መሆን የሚችሉ ናቸው ግን ቅድምዳኛ ፍሬት እንዳስቀመጡት በራሳቸው ምክር ሀሳቦቹ እንደምቻሉ የህገ መንግስት ማሻሻል እንደሚጠይቋል ትምህርትላየ ኢንፎርማል የሆኑ ምክር ሀሳቦች ስናያቸው እንግዲህ ሲስተመቀ የስትራክቸሩን ማሻሻል እና ለምሳሌ የፌዴሬሽን ምክር ቤት ህገ መንግስት ተርጓሚ ነው ከሱ ሄዶ ወደ ኮንዲሽናል ኮርት ማቋቋሙ በተምንላቸው የህገ መንግስት ማሻሻል ይጠይቃሉ እና ይሄ እንደ ችግር አለ ምክንያቱም ህገ ስትራክቸር ከሆነ አካል የተጫነብን የማይነት ቅዱስ ቃል ሳይሆን ከተስማማ እንችል መቀየር እንችላለን። እንደውም እዚህ ጉዳይ ላይ አሳሳቢ የነበረው ራሱ ህገ መንግስት ማሻሻል ራሱ ከባድ ነው። ህገ መንግስቱ የሚሻሻል መንገድ ተብሎ የተቀመጠው በከባድ ነው እና ኢንፎርማልም እየሰማናቸው ካለው መረጃዎች በተማት ህገ መንግስቱ የሚሻሻልበት መንገድ ራሱ እንዲሻሻል የሚል ምክር ሀሳብ ቀርቧል ሲባል ሰምቻለሁ። ለምሳሌ ከዚህ ቀደም ህገ መንግስቱ ማሻሻል አሁን ያለ በ11 ክልሎች በዚህ የነበሩ 9 ክልሎች ሁሉም ክልል መስማማት አለበት የሚል አንቀጽ አለ። አንድ ክልል ብቻውን ክልል አንድ ካልተስማማች የማይሻ ሻሻላን ገጾች ነበሩ። ነገር ግን አሁን 3/4 ክልል ከተስማሙ በቂ ነው የሚል ድራሳር እንደቀረበ የተማን ነው። ይሄን ማድረግ የምንችል ከሆነ መጀመሪያ በመንግስቱ ሻሻልበት መንገዱ ኮንሰንሰስ ከያዘ ከዛ በኋላ ሌሎች ጉዳዮች ይሄ የማያሻግር ተግዳሮት ብለን በመንግስቱ ይቻል የሚጠቅስባቸው የነበረ እንጂ ሌላ ችግር የለም። እዚህ ላይ መመታት ያለበት በዋናነት ብሔራዊ ምክክር አላማው ቅድም እንዳልኩት የአካዳሚክ ትል ኤክሰርሳይዝ ለማድረግ አይደለም። ዋና አላማ ብሔራዊ መግባባት መፍጠር ነው። ናሽናል ዳያሎግ ወደ ናሽናል ኮንሰንሰስ እንዲያመራ ነው። አሁን መጥላት የሚል ፕራክቲካል ጋስቲንጋ ዳታቦክ ኮንስትራክት ምን ያሳረች እንዳሉም ካውቁ ነበር አንዳንድ ሰዎች ፕራክቲካል አሁን ሰሞኑን ከምን ሆነው እንኳን ብንል ለምሳሌ የኦሮሚያ ሊንቃን የኦሮሚያ መንግስታና መቀመጫ አዲስ አበባ እንዲሆን ጠየቁ። ግን ሾክ ሊሆን ሰዎች አሉ። በጣም ለምን ሾክ የሚያደርገው ምንድን ነው ግን ጦርነት ነበር እኮ የመንግስት መንግስት ቢሮ ወለምታ ነው ያለው። ይሄ ምንም የማያውቁ ሰዎች አሉ። ያዳማ አይደለም እንደሚባል ይሄ እንግዲህ ተራ ሰው ወይም በጣም ለማን የምትይ ሳይሆን ትንሽ ንቃት ያለው የሚባል ህብረተሰብ ራሱ ይሄን አያውቅም ነበር። ሶ ሌት የኦሮሚያ ሊንቃን የሚባሉት ወይም ሀይሎች ይህን ጥያቄ አቅርቡ። ጥያቄያቸው መኖር መሰማት አለበት። እንደዚህም ተያስባል እንደሚለውን ቅድምና ዳኛ ፍሬትና ተዋይታን ባል እነዚህ ተነጋግረው ተቀራርበው ማያውቁ ሰዎች ማውራታቸው በጣም ደስ የሚል ነው፣ ደግ ነገር ነው። አንድ ጎንደር ያለና አንድ ካንዴ ያለ ቅድም የተባለ ኦሞ ጋር ልጅ ያለ አይታወቁምና ሰዎች እድል ሊሰጣቸው ስንትና ስንት አስፈራሚ ያሳባላል። ያ ሀሳብ ይምጣ፣ ያ ሀሳብ ከተንሸራሸረ በኋላ ቅድም እንዳልኩት መቀየር ህገ መንግስት አድርገን ማሻሻሉ ወይም በአዋጅ ማሻሻላት ይላለን። ትልቁ ነጥብ ነው ናሽናል ኮንሰንሰስ ላይ ያስጠጋናል። ይ ነው አሀ ኦሮሞች ለካ እንደዚህ ያስባሉ፣ አማሮች፣ ከዛሮች፣ ሙስሊሞች፣ ፕሮቴስታንቶች፣ አርብቶአደሮች እንደዚህ ያስባሉ የሚለውን እንኳ መስመር አለበት። ይህ ሀሳብ መንገሳቱ ማስደንገጡ እኔ ወድጁ ያለው ከዛ በኋላ ይህንንም ችለን ለካ ምኖር የሚለው እናያለን። እና ተግባራዊ ይሆናል የሚለው ተግባራዊነት ላይ መጓጓት የለብን። በዋናነት ተግባራዊ እንዲሆን የሚታሰበው እኮ ከናሽናል ዲያሎግ ናሽናል ኮንሰንሰስ ነው። ተግባራዊነቱ አራት ኢትዮጵያውያን ተሰብስበው እንደዚህ ያሉ ሲባል ልክ የራሱን ብቻ የራሱን ወረዳ የራሱን አውራጃ ብቻ አውቆ የኖረ ሰው ለካ ኢትዮጵያ እንዲኖች የሚለው ሀሳብ ካገኘ ለእኔ ተግባራዊነቱ አንዱ ስቴፕ ይሄ ነው። ህገ መንግስትን የሚይዘን ሌላ ነገር የለም። ወደ ተግባር ለማውረድ እሱን ማሻሻል ይቻላል። በጉልበት ዝም ብለን በፓትመን ፎርስፉሊ ብናሻሽልም አይሆንም፣ ያመረቅታል። ቅድም እንደተባለ ሰላም የጠፈቁ ነገሮች ዲስከስ አድርገን ስለማናቅ ነው። የናሽናል ዲያሎግ ዋና ዓላማ ናሽናል ኮንሰንሰስ ስለሆነ ፎር ዘ ፈርስት ታይም ሰዎች የእነሱ ሀገር ያሉ የእነሱ ወረዳ ያሉ ሊቃል እንደዚህ እንደሚያስቡ መስማታቸው ራሱ ፋውንዴሽን የሚጥል ነው። ኮንሰንሰስ እንዲኖር ከአሁን ተግባራዊነቱ ስንል ማሰብ ያለብን ናሽናል ዲያሎግ ዓላማው ናሽናል ኮንሰንሰስ መፍጠር ነው እና በዚህ ሂደት ናሽናል ኮንሰንሰስ ይፈጠረ አይሽ እንደሚ ፈጠር አስባለሁ። በጣም ተጋኖ በመንግስት ሚዲያዎች በመንግስት ካድሬዎች እንደሚወራ አይደለም። ምክንያቱም ቅድም እንዳልኩት የአካታችነት ላይ ሰዎች የተመረጡበት ላይ ጥያቄ አለ፣ ሁሉ ኢትዮጵያ ውስጥ ጥያቄ አለ። እነኚህ ነገሮች ባልቀሩበት ሁኔታ በቶሎ የተገባበት ስለሆነ የምናስበው በጣም ትልቅ ነጥብ አይመጣም። እንደኔ ያሳ በጣም ማዋድቀውም አይደለም፣ ግን በተወሰነ መንገድ አዲስ ጥያቄዎች መሰማታት የራሱ በ ድል ያስባሉ የሚለው ከተሰማ በኋላ ስሩ ታይም ደግሞ ወደ ኮንሰንሰስ እንመጣለን ብዬ አስባለሁ።
1: አመሰግናለሁ። ገበያው እንደው በምክር ሀሳቦቹ ተፈጻሚነት ላይ ያለ አስተያየት ምንድን ነው?
3: በተፈጻሚነቱ ላይ ኮሚሽኑም እርግጠኛ አይደለም በትክክል። ምክንያቱም ፈጻሚው ክፍል መንግስት ነው። እንደተባለው ይሄ ኮሚሽን መድረክ ነው የፈጠረው፣ ምክክር በችግሮቻችን ዙሪያ ተግባብተናል ወይ፣ ችግሮችን በጋራ ሁሉም ነው ወይ፣ መፍትሄውስ ምንድን ነው የሚለውን ነው ያወያየው። ይሄ በራሱ አንድ ትልቅ ነገር ነው። እንደተባለው ይህ የመጀመሪያው አይነት ነው። ከታች ከግራስ ሩት ጀምሮ በእውነት ሰው አንድ ቋንቋ ይናገራሉ። ብዙዎቹ እነዚህ ጥያቄዎች የልሂቃን ጥያቄዎች የሚመስሉን ጥያቄዎች አርብቶ አደሩ፣ ገበሬው ሁሉ የሚጋራቸው ጥያቄዎች መሆናቸውን በአካል ተገናኝተው አረጋግጠዋል፣ ጩኸዋል። አንዲት ከጂንካ የመጣች እናት የተናገረችው እንደው ትዝ ይለኛል፣ መቅበር ሰለችን፣ በእናንተ ጭቅጭቅ መቅበር ሰለችን፣ ማልቀስ ሰለችን፣ ልጆቻችንን አንድ መፍትሄ ማምጣት አለባችሁ። ከዚህ የበለጠ ትልቅ መልእክት አልነበረም፣ በተለይ ለፖለቲከኞቻችን፣ ለልሂቃኑ። እና የዚህ አይነት ሁሉም ከታች እስከ ላይ ከተማረው እስካልተማረው ሁሉም በችግሮቹ ዙሪያ እነዚህ በስምንቱ አጀንዳዎች ባሉት ችግሮች ዙሪያ የመግባባት ሁኔታ ተፈጥሯል። ይሄ አንድ ትልቅ ነገር። አሁን የምክረ ሀሳቦቹ አፈጻጸም ጉዳይ እንደተባለው ፕሮሲጀር ይጠይቃሉ። አንዳንዶቹ ጊዜ የሚወስዱ ናቸው። የሆነ ሆኖ ግን እኔ ምንድን ነው ተስፋ የማደርገው ይሄን ያህል ጥያቄዎች ተብላልተው ይሄን ያህል ህዝብ ተሳትፎ መንግስት ራሱ ለራሱ ሲል የተወሰኑትን እንኳ ቢሆን ተግባራዊ ማድረግ ይገደዳል ብዬ ነው የማስበው። ጫናው ቀላል አይሆንም። ለምሳሌ ያህል የዚህ የተፈናቃዮች ጉዳይ አለ። መጤና ነባር የሚል አመለካከት አለ። ሰዎች በየአካባቢያቸው እንደ ዜጋ እንቆጠር እንዲህ አይነቶቹ በዝርዝር የወጡበት ሁኔታ አለ እና እነዚህኞቹን ምናልባት የህገ መንግስት ለውጥ የማያስፈልጉትን መፈጸም የግድ መንግስት ይህንን በመፈጸም ያተርፍበታል እንጂ የሚጎዳበት አይሆን። ስለዚህ እነዚህን ለመፈጸም ለራሱም ጥሩ መነሻ የሆነዋል ብዬ ነው የማስበው እና ከዛ አንጻር ከሞላ ጎደል መንግስት ለራሱም ሲል ተግባራዊ ያደርጋቸዋል ብዬ አስባለሁ። ከዚያ በመለስ ግን ከሁሉም በላይ እኔ ትልቁ ነገር በዚህ ስብሰባ ህዝቡ በራሱ ይሄን ያህል በችግሮቹ ዙሪያ የመግባባት እኛ ይሄ በብሔር የመከፋፈሉ ጉዳይ፣ አንተና አንቺ የመባባሉ ጉዳይ፣ በፖለቲካ የሚፈጠረው ንትርክ፣ በየቦታው ያሉ ጦርነቶች ምን ያህል እንዳሰለቹና ይሄ ህዝብ ዋጋ እየከፈለ ያለ መሆኑን በአንድ ድምፅ የገለጸበት ነው እና ይሄን ሲታይ ይሄ ራሱ አንድ ግብ ነው። ተገናኝቶ በጋራ በችግሮች ዙሪያ መግባባት፣ በደሎችን ሪኮግናይዝ ማድረግ፣ የመፍትሄ ሀሳቦችን ደግሞ ያሉትን ማቅረብ በራሱ ሰነዱ አንድ ግብ ነው እና ከዚህ በመነሳት እንግዲህ መንግስት ተግባራዊ ያደርገዋል ለራሱም ሲል ብዬ አስባለሁ።
1: እሺ፣ አመሰግናለሁ። ህብረተሰቡ ደግሞ ታች ያለው እንደው ምን ያሳ ያሳስባል የሚለውን የተወሰኑ ድምጾች ላሰማችሁና ተመልሰን እንገናኝ።
4: ማህበረሰባችን ወደ አንድ ሊያመጡ የሚችሉ ነገሮች አሉ። እነዛ ነገሮች ከተሻሻሉ ለምሳሌ እንደ አንቀጽ 39 ያሉ ነገሮች በውስጥ በመሐደ መንግስቱ ላይ ያሉ ቀረኔዎች የሚፈታ አይነት ነገር ሊፈጠርበት ይችላል የሚል እምነትና ተስፋ አለኝ።
5: ሀገራችን ከገባችበት ውስብስብ የሆኑ ችግሮች ያወጣናል ብለን ተስፋ እናደርጋለን። ሀገራችን ወደ መንፈልጋት ሰላም ትመለሳለች ብለን እናስባለን።
4: ለምሳሌ ተጠቃይ ኃይሎች አሉ። ተጠቃይ ኃይሎች ደግሞ በዚህ ምክክር ኮሚሽን ውስጥ ጉባኤ ውስጥ አለመሳተፋቸው እንደ ትልቅ ስጋት ነው የሚሆነው። ምክክሩ ውስጥ መሬት ላይ ሲወርድ እነዚህ ኃይሎች የማይቀበሉት ነገር ከሆነ ሀገሪቷ ግጭት አዙሪት ውስጥ መውደቋ የማይቀር ነገር ነው። ስለዚህ ጉድለት ነው የሚሆነው ማለት ነው።
6: እኔ አሁን ለሀገራዊ ምክክር የሚባል ነገር አሁን ምክክር አለ ተብሎ ማለት እንጂ በቶ ብዙም ምድን ወደዚህ ወደ ታች የወረደ ነገር
7: ሀገራዊ ምክክር ኮሚሽን በአማራ ክልል ላይ ኦሮሚያ ላይ በትግራይ ላይ በተለያዩ ሀገራት ሰላም ጦት መፍታት ያልቻለ እነሱን ያላካተተ የሀገራዊ ምክክር ኮሚሽን ምን ያክል ውጤት አለው ብዬ አላስብም።
5: ከዚህ በፊትም ህገ መንግስቱ ሲቀረብ ያልገባ አካል በመኖሩ እንደ ሀገር እነዛ ባለመካተታቸው ጭምር አሁን ሀገራችን የገባችው ውጥንቅጥ መካከል አንዱ ራሱን የቻለ ቁርሾ ከመሆኑ ጋር ተያይዞ አሁንም እነዚህ በትጥቅ ትግል ያሉ የሰሜኑ ክፍል ትግራይ አካባቢ ያለው የተከሰተው ነገር አሁን ላይ ሀገራዊ ምክክሩ እየተደረገ ያለ ራሱ እየተፈጠሩ ያሉ ጦርነቶች ደግሞ እንትናችንን ያው 50-50 ሆነን ተስፋ እንጠብቅ አድርጎናል ማለት ነው።
1: የተከታተላችሁትን ይመስላል ድምጹ ከተለያየ ህብረተሰብ ክፍል ያሰባሰብነው ነው። ሰዎቹ ያነሱት የታጣቂዎች አለመሳተፍ እንደገና ተፈጻሚነቱ ምን ያህል ነው የሚልም አንስተዋልና እንደው ምን መደረግ አለበት ወደ መቋጫው እየመጣን ነው። ምክር ሐሳቦቹን ይዘን ተፈጻሚ እንዲሆኑ እነዚህ ያሉ ጉድለቶችን ይዘን እንዴት ነው ወደ ውጤት ማምጣት የምንችለው ሀገራዊ መግባባትና ሰላም ለማምጣት?
0: በምክክር ኮሚሽኑ ስብሰባ ላይ አንዳንድ ተቋማት ምናላት አለመገኘት ሂደቱን ዋጋ የሚያሳጣው ባህሉን የሚያስቀንስ አይመስለኝም። ዋናው ነገር የእነሱ ችግር የፖለቲካ ጥያቄ ነው። ያን ደግሞ እነሱ መጡም አልመጡም ሪፍሌክት ነው የታወቀ ነው። አዲስ የሚያመጡት ነገር የለም። ስብሰባ ላይ ቢመጡ ያን የሚያቀርቡ ስለሆነ መገኘታቸው ምንም አይጨምርም አይቀንስም። ሌላ ሞር እኔ በአጀንዳ ውስጥ ያልተካተቱ ብዙ ነገሮች አሉ። እሱ ነው ፎርሙ አይደለም እና አንድ በሱ እንዝጋው። የእነሱ መምጣት መቅረት ለውጥ አመጣምና ሁለተኛ የምክክር ኮሚሽኑ ውሳኔ ይላሉ ሰዎች፣ ምንም ውሳኔ የለም፣ ሀሳብ ነው። አላማው ምንድን ነው? የሀሳቦችን ጥርቅም ከህዝብ የተሰበሰቡ አላማ ወሰን ሀሳቦችን ወስዶ ካስፈለገ በረድፍ በረድፍ በየቶፒኩ ለያይቶ ሰብስቦ ለሚመለከተው ባለድርሻ አካል ማስተላለፍ ነው። ይሄ ነው የምክክር ኮሚሽኑ ጉዳይ። አስፈላጊ ከሆነ መንግስት ወደ እሱ መልሶ በዚህ ጥያቄ ላይ የኤክስፐርቶች ጥናት ስለሚያስፈልግ የውጭም ሆነ የሀገር ውስጥ ኤክስፐርቶች በዚህ ጉዳይ ሰርቶ ሌላ ዙር ደግሞ ምክክር ኮሚሽን ሊያስጀምር ይችላል ጉዳዩ እንደ ጥያቄው። ስለዚህ ህዝብ ከዚህ ምንም ልክ ዛሬ ውሳኔው አልፎ እንዱ በድምፅ ብልጫ የሚያልፍና የለውጥ የሚያገኝ ወይም አንቀጽ 39 ወጣ ብሎ ህዝቡ ፈልጓል ወይም ፍንፍኔ እንደሆናል ብለዋል ብሎ ነገ ተነስቶ የሚወሰን ወይም ህገ መንግስቱ ነገ የሚቀየር አድርጎ የሚያዩ ሰዎች ኤክስፔክቴሽናቸውን ሎይ አድርጎ ይሄ ሆን አይመስለኝም። ማህበራዊ ቀውሳችንም አሁን ብሔራዊ ኮሚሽኑ ስለተሰበሰበ እየተካሄደ ያለው የሰላም ጥያቄ ወይም የእርስ በርስ ግጭቱ የሚቆም አይመስለኝ። ምክንያቱም አጀንዳውን አለኩም። ያን አጀንዳ ደግሞ በዚህ ፎርሙላ መንካት አለም ራሱ መቻለ ሂደት የድርድር መንገድ አለ፣ እሱን መከተል አለባቸው። ያን በዛ መፈረጅ ነው። ይሄን ነው የማስበው። በአጠቃላይ ግን ምክር ኮሚሽኑ ህዝቦችን ማሰባሰቡ በአንድ ጊዜ ከጂንካ እስከ መተማ ድረስ ያሉትን ህዝቦች ማገናኘቱ ትልቅ የመጀመሪያ ስቴት ነው። የሚቀጥለው ዙር ላይ ደግሞ ተስተካክሎ ሌላ ነገር ሊሆን ይችላል ብዬ አስባለሁ። አመሰግናለሁ።
1: አመሰግናለሁ አቶ ባይሳ። ዳኛ ፍሬህይወት ይሰሙኛል?
8: ሰማለሁ።
1: እሺ፣ ይሄኑ ሀሳብ ነው እንግዲህ ከዚህ በኋላ ምን ይደረግ? እንግዲህ ታች ያለው የማህበረሰብ ክፍል ያነሳውን ስጋት ሰምተዋል። እንግዲህ ምክር ሀሳቡም እንግዲህ ይፋ ይሆናል። እንዲያው ከዚህ በኋላ ምንድን ነው መደረግ አለበት ተፈጻሚ እንዲሆንም?
8: አይ ቲንክ ተፈጻሚ ለማድረግ እንደ የፈርጁ ሁሉም በቁመት ልኩ መወጣት የሚገባውን መወጣት አለበት ብዬ ነው የማምነው። ለምሳሌ አሁን ኢትዮጵያ ውስጥ ስጋትና ተስፋ እንጋራለን ወይ ነው አንዱ ጥያቄ። ሰው ቁጭ ብሎ ሲነጋገር አንዱ የአንዱን ስጋት ይረዳል፣ አንዱ የአንዱን ተስፋ ይረዳል እንበልና ለምሳሌ የአንድ የኦሮሞ ወጣት ተስፋ ሲጨልም የአማራ ወጣት ተስፋ የሚለመልም መስሎ የሚቀረጽ ከሆነ አንድ ሀገር የለንም ማለት ነው። ወይም የአማራ ወጣት ሲጨልምበት ማለት የትግራይ ወጣት ቀን የወጣለት የሚመስለው ከሆነ ተስፋና ስጋት እየተጋራን አይደለም ማለት ነው። ስለዚህ ዋናው ነገር ከዚህ ውይይት የሚወጣው ቅድም ወንድሜ እንዳለው ዳያሎግ ይኖራል። ከዛ ኮንሰንሰስ ዳያሎጉ ምንድነው? ያንተን ተስፋ ረዳለው፣ ያንተን ስጋት ረዳለው፣ የኔን ተስፋ ተረዳ፣ ያንተንም ተስፋ ረዳለው ብሎ አንድ ሀገር ውስጥ አንድ ህዝብ የጋራ ተስፋ የጋራ ስጋት ሲጋራ አንድ ዴስቲኒ ይኖረዋል። ይሄን ነው የሚያመጣው። ያ ደግሞ ኮንሰንሰስ ተፈጠረ። ቢያንስ ይሄ ሀገር ወዴት ይሄድ እንዳለ የጋራ መግባባት ተፈጥሯል ወደሚለው ያስኬደናል። ስለዚህ አሁን መጨረሻ ላይ ሲፈጸም አንዳንዶቹ ቅድም እንዳልነው ህግው ጣላቸው፣ አንዳንዶቹ ለመፈጸም መንግስት ቁርጠኛ ይሁን፣ አንዳንዶቹ በነገራችን ላይ ስለ ሀገራችን ያለን መረዳት ራሱ መስተካከል ነው። ስለ ህዝቦች በየክልሉ ያሉ ብሔር ብሔረሰቦች ስለነሱ ያለን መረዳት ራሱ መስተካከል ሊኖርበት ይችላል። ከዚህ ውይይት ተነስቶ ሰው ሲደማመጥ የአንዱን ነገር ሌላው ሲሰማ በዚህ ሂደት ምን ይመጣል? ዘፈኖች ይመጣሉ፣ ጥናቶች ይመጣሉ፣ ከዚህ ከተጨምቆ ከወጣው ነገር ላይ ድርሰቶች ይመጣሉ፣ ድራማዎች ይመጣሉ፣ አነጋገሮች ይመጣሉ። ይሄ አገር የተገነባው ይሄ ድሮ ታይታይና ላይላይ መዋቅር ላሉ ደርግ ጊዜ አሁን የሱፐር ስትራክቸር እና ኢንፍራስትራክቸር የሚሉት ይሄ በአባባሎች በአነጋገሮች እነዚህ በሙሉ ይቃኛሉ፣ ይተካከላሉ። ከዚህ ጥናት ተነስቶ የጋራ ችግራችን ይሄ ነው ተብሎ ከተለየ ህዝብም ጋር ድርሻ አለ ለማለት ፈልጌ ነው። መንግስት ጋር ብቻ አይደለም። እያንዳንዱ ስለ ሀገሩ ያለው መረዳት እየተስተካከለ ከሄደ ምናልባትም በየሰፈሩ በጦርነት ነው በግጭት ነው የሚንፈታው ባለው አስተሳሰብ ምናልባት እየተስተካከለ ሊሄድ የሚችልበት እድል ይኖረዋል። ለማንኛውም አንድ ነጥብ ላንስ። መጀመሪያ ችግራችን ላይ ያለመስማማት ችግር ኢትዮጵያ ውስጥ ስላለ ችግሩ ላይ እንኳ ከተስማማን መፍትሄውን በየደረጃው እያገኘንለት እንሄዳለን። ቅድም እንዳልነው አንዳንዶቹ ህገ መንግስት ማሻሻል ነው፣ አንዳንዶቹ ደግሞ አዋጅ ማውጣት ነው፣ አንዳንዶቹ መመሪያ ማውጣት ይችላል፣ አንዳንዶቹ ሲምፕሊ ለዚህ ሀገር በቅንነት ህጎችን መፈጸም፣ የህግ በላይነት ላይ ማመን፣ ይህን ተቋም ግንባታ ላይ አብሮ መስራት ነው አንዳንዶቹ ነገሮች። ስለዚህ እኔ ምናልባት ከተቃዋሚዎች ጋር ተያይዞ የተነሳ ነገር አለ። እኔ ወንድሜ እንዳሉትም ብዙ አልሰጋም። ምንም ቢባል የሚቃወም ይኖራል ኢትዮጵያ ውስጥ፣ የሚደግፍ ይኖራል። አሁን እያደረግን ያለ ነው መወያየት ነው አይደለም? ይህንኑ ነው ኢትዮጵያ ህዝብ እያደረገ ያለው። አራታችን አምስታችን ስንወያይ ጥሩ የሆነ ነገር፣ ኢትዮጵያ ህዝብ ሲወያይ መጥፎ የሚልበት ምክንያት የለም። ጥሩ ስለሆነ ነው እኛም እየተወያየን ያለ ነው። ስለዚህ ተቃዋሚዎች ይህን ውይይት መቃወም ሳይሆን ጉለቶቹን እየሞሉ መሄዱ ነው የሚጠቅማቸው የሚመስለኝ። በአጠቃላይ እንደው ሰብሰብ ለማድረግ ይህ ነገር በየደረጃው ህዝቡም ድርሻ አለው፣ ደራሲያን ድርሻ አላቸው፣ አጥኚዎች ድርሻ አላቸው፣ መንግስት ድርሻ አለው፣ እኔ የኢትዮጵያ ህዝብ በሙሉ ድርሻ አለው። ካልሆነ ከሰማይ በታች ያለውን ችግር ሁሉ ሰብስበን መንግስት ማግኘት ከሚችለው በላይ አጉርሰን ወደ የቤታችን ከገባን ይህ ችግር የሚፈታ አይመስለኝም። የየራሳችን ሁላችንም ድርሻችንን መወጣት አለብን። ችግሩን ካወቅን በኋላ በችግሩ ዙሪያ ላይ ለመፍታት መሄድ አለብን። ችግር ነው ተብሎ ተለይቶ የመጡ ነገሮችን በደንብ መነጋገር አለብን። በዚሁ ልጨርስና ለምሳሌ አሁን የሰላም ግንባታ ላይ ራሱ ወደ 17 ንዑሳን አንቀጾች ናቸው ተነስተው የተነጋገሩት። የራሳቸውን ጽሁፍ ነው እያየው እያወራ ያለው። አሁን የተሰበሰቡ 4000 ሰዎች የሰላም አጀንዳ ላይ ሲነጋገሩ አጀንዳው ሰላም ይላል እንጂ 17 ነጥቦች ተነስተው ተነጋግረዋል። ከዚህ መሀል የሚወጣ ነገር ይኖረዋል የሚል እኔ በጎ እምነት ነው ያለ ግምት ነው ያለኝ። ስለተሰጠኝ እድል አመሰግናለሁ።
1: አመሰግናለሁ። አቶ አንዱ አለም የሉም መስመር ላይ? እሺ፣ ገበያ መቋጫውን ወደ አንተ ይዤ ልምጣ። ምክረ ሀሳቡ ከቀረበ በኋላ ምን ይደረግ ተፈጻሚ እንዲሆን?
3: አካታችነት በሚመለከት እንደተገለጸው አሁን ከትግራይ እና ከአማራ ምናልባትም ከኦሮሞም አንዳንድ ክፍል አልተሳተፉም። ፖለቲካ ፓርቲዎችም በትክክል አልተሳተፉ አሉ። ቢሳተፉ ጥሩ ነበር። እኔ በዚህ በምክክር ጉዳይ ላይ በተለይ አገር ቤት ሆነው አንሳተፉም የሚሉ ሰዎች እንደውም በጣም እንትን ነው ያለኝ። ምክንያቱም ምክክር ነው። በዚህ ጉዳይ ላይ ተገንቶ ምንም ኪሳራ የለውም። ሀሳብን ሽጦ መምጣት ይቻላል። ስለዚህ በዛ መልኩ ያልተሳተፉ አሉ። የሆነ ሆኖ ግን እንደተባለውም ደግሞ አይደለም። ትግራይ ውስጥ አሁን ከህወሓት በስተቀር ከትግራይ በርካታ ተሳታፊዎች ላይ የወጡ በርካታ ከሁሉም የፖለቲካ ፓርቲዎች እና ሌሎች የተለያዩ አደረጃጀቶች የትግራይ በብዛት እንዳሉ አውቃለሁ፣ አይቻለሁ። እንደውም ስትሮንግ የሆነ አቋም ነው የነበራቸው። ከአማራ ክልልም ከየወረዳው አሉ። ስለዚህ ሙሉ በሙሉ አካታች አይደለም ማለት አይቻልም። በዛ ላይ ደግሞ አካታችነት ሙሉ መሆን አይቻልም። ምንጊዜም ቢሆን የማይካተት ይኖራል። ያም ሆኖ ግን ያልተካተቱት ደግሞ አሁንም በተለይ ትጥቅ ያነሱት ኃይሎች ሊካተቱ የሚችሉበት ሁኔታ መፈጠር አለበት። በውይይቱም በሰፊው ተገልጿል። ተነስተዋል። አሁን ወንድሜ እንዳለው በሰላም አጀንዳ ውስጥ አንዱ ትልቁ ነገር ይሄ ነው። መንግስት ከሚገባው በላይ ሄዶ እነዚህን ትጥቅ ያነሱትን ኃይሎች ወደ ሰላም ማምጣት አለበት የሚል ከፍተኛ ግፊት ነው የነበረው እና ይሄ ትልቁ አጀንዳ ነው የነበረው። ስለዚህ አሁንም እነዚህ ኃይሎች በቀጣይ በሚኖረው መድረክ መገኘት ይኖርባቸዋል። ጥያቄያቸው ግን ተነስተዋል። እነሱ ያነሷቸው ጥያቄዎች እነዚህ የአማራው ህዝብ መፈናቀልም ሆነ በትግራይ ህዝብ ያለው በየደረጃው ባሉት ተነስተዋል። ያም ሆኖ ግን መሳተፍ አለባቸው የሚለውን እኔ ማምናለሁ። ከዛ ውጭ ግን በአጠቃላይ እንዴት ነው ተግባራዊ ሊሆን የሚችለው የሚለው በተገለጸው ይሄ ከሁሉም በላይ ኮሚሽኑ የአጠቃሎ የዚህን የህዝብን ስሜትና የህዝብን ጥያቄ የማቅረብ ነው ሚሽኑ። ምናልባት ከዚህ የበለጠ ደግሞ ለመንግስት ካቀረበው በኋላ የመከታተል ስልጣን ቢኖረው የሚል ሁሉ ሀሳብ ነበር። ምንድን ነው ከዚህ በኋላ ትታችሁት ልትበተኑ ነው ወይንስ መንግስት ለመፈጸሙ ልትከታተሉ የምትችሉበት የህግ ሰብዕና አላቸው የሚል ጥያቄ ሁሉ ነበር እና እነሱም ይሄ ጉዳይ እንደሚያሳስባቸው ነው የተረዳሁት። የሆነ ሆኖ ግን መንግስት እንዳልኩት እነዚህን ጥያቄዎች ይህን ያህል የተደከመበትን በተወሰነ ደረጃ ማድረግ የሚችለውን ማድረግ የሚችል ይመስለኛል። ለመንግስትም ሲል ቅቡልነቱን በእውነት ይህንን ሁሉ አድርጎ ሁሉንም የሚጥል ቢሆን ለራሱ ነው ጉዳቱ። ስለዚህ መንግስት የሚችለውን የሚያደርግ ይመስለኛል። ከዚያ ውጪ የህገ መንግስት መቀየር፣ የህዝብ ሪፈረንደም የሚያስፈልጋቸው ደግሞ በአግባቡ በጊዜው ሊፈጸሙ ይችላሉ። ከዚያ በመለስ ቅድም አቶ ባይሳ ያነሳው እኔ አዲስ አበባ ጉዳይ ቮካል ሆኖ ነው እንጂ ያን ያህል ውይይቱን እንትን ብቻውን አልተቆጣጠረውም። በነገራችን ላይ ግን እኔ እንደዚህ አይነት አጀንዳ ላይ አለመግባባት መፈጠሩ፣ ስብሰባ ረግጦ መውጣቱ እኔ ይሄ የሂደቱ ዴሞክራሲያዊነት አካል አድርጌ ነው የወሰድኩት። አሁን በእኔ ግሩፕ ድምፅ አንሰጥም አንፈርምም ብለው ይወጣሉ። ከዚያ በኋላ ተሸምግሎ ይመጣሉ። ማሻሻያ ተደርጎ ደግሞ ድምፅ እንዲሰጡ ይደረጋል። እና ይሄንን ሂደት ራሱ በውስጡ የነበረውን የአሰራር ሂደት ነው ያየሁት። እና በአዲስ አበባም ጉዳይ ላይ እንደዚሁ ተቃውሞ ማንሳታቸው፣ የኦሮሚያ ጥያቄ ከዚህ ቀደም የነበረውን ጎልቶ መውጣቱ እና ሀሳብን ማለቱ ትልቅ ነገር ነው። እንደውም የኦሮሞ ብሔረተኞች ምናልባት ይሄ ጥያቄ ሌላውን ማህበረሰብ እንዴት እንደሚያየው፣ ምክንያቱም ኮንሰንሰስ ነው የነበረው በአብዛኛው ጥያቄ አዲስ አበባ በፌዴራል ስር ትሁን በሚለው። ስለዚህ ምን እያልኩ ነው፣ የተነሱት ጥያቄዎች እና የነበሩት አለመግባባቶች ኮሚሽኑ ስኬት አለመሳካት አይደለም። እኔ እንደውም ይሄ የሀሳብ ልዩነት መውጣቱ፣ ውይይት መኖሩ እና ክርክር መነሳቱ የሂደቱ አንድ አካል ነው። የሆነ ሆኖ ግን በአጠቃላይ ለማለት የምፈልገው ለመጀመሪያ ጊዜ ህዝቦች ተገናኝተው የጋራ ህመም ያላቸው መሆኑን ሀሳብ ተለዋውጠዋል። ያሉት ችግሮች የጋራ ችግሮች መሆናቸውን ረድተዋል። መግባባት ተፈጥሯል። ጥያቄያቸውን ደግሞ ኮንሶሊዴት አድርገው አንድ ላይ አድርገው ለመንግስት አቅርበዋል፣ ለፖለቲከኞች አቅርበዋል፣ ለሁሉ። ስለዚህ ኢናፍ ኢዝ ኢናፍ አይነት ነው። ይሄ በራሱ አንድ ትልቅ ግብ ነው። ኮሚሽኑም እንዲህ ማድረግ መሰለኝ ዋና አላማው። ከዚህ በኋላ ግን መፈጸም ያለመፈጸሙ ጉዳይ የመንግስት አካል ነው። ኮሚሽኑ ደግሞ ሀደር አለበት ይህንን ጉዳይ ተከታትሎ ፍጻሜው እስከምን ደረጃ ድረስ የመድረስን ጉዳይ የመከታተል የአገጋዊ ሁኔታ አለው። ይቀጥላል አይቀጥልም አይታወቅም። በዚሁ ልኳች ፀሐይ
1: አመሰግናለሁ። ገበያው ተወያዮቼ አቶ ባይሳ ዋቆያ ዲፕሎማትና ዓለም አቀፍ የህግ ባለሙያ፣ ዳኛ ፍሬ ህይወት ሳሙኤል የህግ ባለሙያና የህገ መንግስታዊ ተቃርኖች በሚል በኢትዮጵያ ህገ መንግስት ላይ መጽሐፍ የጻፉ ባለሙያ ናቸው። አቶ አንዷለም በእውቀቱ የህግ ባለሙያና ኢትዮጵያ ፖለቲካን በቅርብ የሚከታተሉ ናቸው። ጋዜጠኛ ገበያው ንጉሴ አንጋፋ ዶይቼ ቬለ ጋዜጠኛ ነው። በሰሞኑ ሀገራዊ ምክክር ላይም ተጋብዞ ተሳትፏል። እንግዶች በውይይቱ ለሰጣችሁኝ ሰፋ ያለ ሀሳብና አስተያየት ከልብ አመሰግናለሁ።
3: እኛም እናመሰግናለን። ሰላም ለሁሉም።
9: ይህ ዶይቼ ቬለ ዲደብሊው ነው። አሁን ከምሽቱ 1:58 ሆኗል። ኢትዮጵያ ላይ አርዕስተ ዜናው ባጭሩ ነው። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ሲጓዝ የነበረ ጀልባ ሰምጦ የስምንት ሰዎች ሕይወት አለፈ። በናይጄሪያ ኒጀር ግዛት ታጣቂ ጂሃዲስቶች ትክክለኛውን የእስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉ። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን 56:51 በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን አስመዝግቧል። የዶይቼ ቬለ የአንድ ሰዓት ስርጭታችን የእስካሁኑ ነበር። እስከ ነገ እያልኩ የምሰናበታችሁ ልደት አበበ ነኝ። ጤና ይስጥልኝ።